0: እና ማሪኮ ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማርያም ማዲ ዲዮ ክሬጋ ፔኖይ ፔካቶሪ
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ